ጤና ይስጥልን አድማጮች፣ እንደምንሰነበታችሁ። ይህ መለከት የኢትዮጵያ ሬዲዮ ነው። መለከት የኢትዮጵያ ሬዲዮ ዘወትር ቅዳሜ ከሶስት ሰዓት ጀምሮ የሚያቀርብላችሁን ዝግጅት አትክልት አሰፋ ይዤላችሁ ቀርብ ያለው እነሆ። ሰሞኑን በኢትዮጵያችን እጅግ አነጋጋሪ ከሆኑ ጉዳዮች ውስጥ አንዱ የአዲስ አበባ ጉዳይና የምክክር ኮሚሽኑ ሂደቶችና ውጤቶች ነበሩ። በጣም ብዙ ውይይትና አነጋጋሪ ጉዳዮች ነበሯቸው። ብዙዎቹ ጉዳዮች ደግሞ ተሳታፊዎቹ አሁን እያጋለጡ የመጡባቸው ሂደቶች አሉ። ከነዛም ውስጥ ደግሞ የአብን፣ የኢዜማ እንደዚሁም ደግሞ በግል የገቡ ሰዎችም የስብሰባውን ሂደት ፕሪንሲፕልና ፕሮቶኮል በሚመለከት ሰፊ የሆነ የሚገራርሙ መግለጫዎችን እየሰጡ መሆናቸው ይታወቃል። ከነዚህም ዋናው ብዙዎቹ ወደ 500 ይሄድ የነበረው ከ500 በኋላ ወደ 4000 ሰው ያለፉ ጉዳዮችን ወደ ኋላ የተመለሱበት ሂደት፣ ያ ሂደት ደግሞ አግባብ አለመሆኑን የሚገልጹ በርካታ አስተያየቶችን ሲሰጡ ተሰምቷል። ባለፈው ሳምንታት ማለት ነው። እነዚህ ጉዳዮች እጅግ አነጋጋሪ ሆነው ብዙ ኢትዮጵያውያኖችን ሲያወያዩ የነበሩ ጉዳይ መሆናቸው የሚዘነጋ አይደለም። እንግዲህ በዚህ ጉዳይ ላይ እስካሁን ድረስ ውሳኔ አልተወሰነም። ንግግር ይህንን ጉዳይ የሚመለከት በተለይ አዲስ አበባ የኦሮሚያም የፌዴራሉ መቀመጫ ነች የሚለው ህገ መንግስቱ ላይ ይግባ አይግባ የሚለው ጥያቄ እስካሁን ድረስ ውሳኔ ሳያገኝ፣ ነገር ግን የፖለቲካው ውስጥ ከፍተኛ የሆነ ጫና እንዳሳለፈ ለማወቅ ተችሏል። የክልል ፕሬዚዳንቶች ደረጃ የተደረገው ውይይት የአማራው ክልል ፕሬዚዳንት ውጪ ሌሎቹ በሙሉ ቢሆንስ ምን ችግር አለበት የሚል ሀሳብ ከማንሳት ውጪ የሚሆንባቸውን መንገዶች ግን ምንም አይነት ማረጋገጫ ሳይሰጡ ወይም ደግሞ ማሳመኛ ነጥብ ሳይሰጡ መሄዳቸውን ለማወቅ ተችሏል። የአማራ ክልል ፕሬዚዳንት ይህንን በሚመለከት በገለጹት ሀሳብ መሰረት በጣም በተለያየ አይነት መልኩ ይህንን ጉዳይ መነሳት እንደሌለበትና አዲስ አበባ የአገሪቱ ዋና መቀመጫና ራሷን የምታስተዳድር ከተማ መሆኗን በአማራ ክልል ፕሬዚዳንት ብቻ የተደገፈ መሆኑን ብዙዎችን ያነጋገረ ጉዳይ ሆኗል። በተለይ ይህንን ጉዳይ በሚመለከት ብዙ አስተያየቶች ሲሰጡ መሰንበታቸው የሚዘነጋ አይደለም። አድማጮች፣ ሌላውና በጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሱዳን ጦር ሰራዊት በምዕራብ ኢትዮጵያ የድንበር አካባቢዎችና መንደሮች ከባድ መሳሪያ በመደብደብ ላይ እንደሚገኙ የተገለጹበት ሁኔታ ተሰምቷል። አቶ ጌታቸው የሱዳን ወታደራዊ መንግስት የኢትዮጵያን ተቃዋሚዎች ይረዳል በማለት ጭምር መወንጀላቸው ተሰምቷል። ይህ በሱዳን ጠረፍ አካባቢ የሚደረገው እንቅስቃሴ በምን ሁኔታ ላይ እንዳለ እስካሁን ድረስ

ሽብር ወንጀል የተጠረጠሩት የኢሃፓ አባላት ይስሐቅ ወልዳይ እና አበበ አካሉ እንዲሁም የቀድሞ የሰላም ሚኒስትር የነበሩት ታዬ ደንደዓ ጠበቃ አበራ ንጉስ ላይ መርማሪ ፖሊስ በሰባት ቀናት ውስጥ ምርመራውን አጠናቆ ለነሐሴ 28 እንዲያቀርብ አዟል። ፖሊስ ከትላንት ወዲያ በሰጠው ችሎት ላይ ምርመራውን ለማጠናቀቅ 14 ቀን ተጨማሪ ቀናት እንዲፈቀድለት ጠይቋል። ችሎቱ ለመርማሪ ፖሊሶቹ ተጨማሪ 7 ቀናት የፈቀደው መርማሪ ፖሊስ የሚያቀርባቸው ምስክሮች ቃል ለመስማት መሆኑ ተረጋግጧል። ችሎቱ ተጠርጣሪዎቹ ከአሁን ቀደም ባቀረቡት የዋስትና ጥያቄ ላይ ነሐሴ 28 ውሳኔ እሰጣለሁ ሲልም ውሳኔ ማሳለፉ ተዘግቧል። አድማጮች፣ በኢትዮጵያችን አሁንም የጦርነት አደባብ በተለይ ደግሞ ከአማራ ክልል ያለው ግጭት እንደተባባሰ መምጣቱንና በርካታ ወጣቶች በምርኮኝነት እየተያዙ መሆናቸውን የፋኖ ኃይሎች የገለጹበትም ሂደት የተሰማው ባለፈው ሳምንት ነበረ። በርካቶቹ ይህንን አስተያየታቸውንና ከየት አካባቢ እንደመጡ የሚናገሩት ህጻናት ልጆች የጦር በጦር ውስጥ እንደተካተቱ በዋቢነት የሚያሳይ መሆኑን ለማወቅ ተችሏል። እነኚህ ወጣቶች በተለያዩ አካባቢዎች የተውጣጡ ሲሆኑ በርካቶቹ ግን ከኦሮሚያ ክልል የተውጣጡና የታፈሱ ወጣቶች መሆናቸውን ዘገባዎች አስረድተዋል። አድማጮች፣ መለከት የኢትዮጵያ ሬዲዮ ነው የምትከታተሉት። ሲአይፋሮ 100.5 ኤፍኤም ቆይታችሁ ከኛ ጋር ይሁን።

0: አድማጮች የምትከታተሉ በሲኤፍአርኦ 100.5 ኤፍኤም ላይ የምትሰራጭላችሁን መለከት የኢትዮጵያ ሬዲዮን ነው። ቆይታቸው አሁንም ከኛ ጋር ይሁን። እንግዲህ በጣም አሳዛኝ ነገሮች እየተከሰቱ ነው በሀገራችን። ባለፈው በዝዋይ በአርሲ ነገሌ አካባቢ ይከሰቱ የነበሩ ችግሮች እየተስፋፉ መምጣታቸውን የሚያሳዩ፣ በወለጋ እንደዚሁም በተደጋጋሚ ከተከሰቱ ችግሮች ጋር የተያያዙ ዘርና እምነት ተኮር የሆኑ ጥቃቶች የሚከሰቱበት ሂደት በጣም እየሰፋ መሄዱን የሚያሳዩ ነገሮች እየመጡ ያለበት ሁኔታ ነው ያለው። እጅግ የሚያሳዝኑ ነገሮች እየተከሰቱ ነው። በዚህ መሀል ላይ በሀገራችን የሌለ በሌለ ራሱ እርቅንና ሽምግልናን በሚያጣጥም መልኩ እየተደረገ ያለ የምክክር ሂደቱም ደግሞ ውጤት አልባ እንዲሆን ብቻ ሳይሆን ምክክር ሂደት ከዚህ በኋላ እንዳይፈጸም ልምድ እንኳን እንዳይሆን ተደርጎ ያለፈበትን ሁኔታ ለማየት ችለናል። በተለያየ አይነት በኩል በአማራ ክልል ያለው ጦርነት አሁንም አልበረደም። በትግራይ ያለው የጦርነት አባዜ አሁንም እንደቀጠለ ነው። እንግዲህ በሰፊው ጦርነቱ ተጀምሮ እንደዚህ በዜና እንደምንሰማው አይነት በመልኩ በትልቁ እንደው ትልልቅ ሚዲያዎች የሚዘግቡት አይነት ነገር ሆኖ አልተገኘም ይሆናል እንጂ አሁንም በትግራይ አካባቢ ጦርነቶች አሉ፣ እንቅስቃሴዎች አሉ፣ ውጊያዎች እየተካሄዱ ነው ያሉት። ይሄ ደግሞ በሀገሪቱ ውስጥ ያለውን ሰላም የሚያሳጣ፣ በኦሮሚያ ክልል ያለው ሁኔታ፣ በቤንሻንጉል ክልል አካባቢ ያለው ሁኔታ በጣም አሁንም ጦርነቶች በተለያየ አይነት መልኩ እድሜያቸው እየረዘመ የመጣበት ሂደት ነው ያለው። ይሄ ደግሞ እጅግ እጅግ ከመንግስት ከሚያመጣቸው ፖሊሲዎች እርምጃዎች ጋር የተያዙ እና መንግስት የሚሰራቸው የዘር ተኮር የፖለቲካ እንቅስቃሴ ላይ የሚያደርገው ከፍተኛ የሆነ ኢንቨስትመንት ይህን ነገር እያመጣ መሆኑን እያየን ነው። ይሄ ነገሮች ነበሩ ለ27 ዓመት በወያኔም ጊዜ በተለያየ አይነት መልኩ ችግሮቹ ሲፈለፈሉ እንደኖሩ እናውቃለን። ነገር ግን አሁን ተወልደው እየቆጠርን ያለንበት ሁኔታ ነው ያለው። ይሄ እጅግ የሚያሳዝን ነገር ነው። እንግዲህ ሰሞኑን ደግሞ አንድ አሳዛኝ ቪዲዮ ሲንሸራሸር ነበር እንደምታውቁት፣ በጣም በወለጋ አካባቢ የተከሰተ ነገርን በሚመለከት እስኪ እናዳምጥ።
1: የፌደራሉ መንግስት ይድረስልኝ። አቤት አለን። ኧረ ይድረስልን መንግስት፣ የፌደራሉ መንግስት ይድረስልን። ካልደረሰኝ የበላይ አካል የዓለም መንግስት ይወጥልን። አለቅን። ወላድ በመንገድ ሞተች፣ ካህናት ታረዱ፣ ቤተክርስቲያን ተቃጠለ፣ ህዝብ ወደመ፣ አማራ አለቀ። በኦሮሚያ ክልል ተወልዶበት ያደገበት ሀገር 60 ዓመት 70 ዓመት 80 ዓመት የኖረ አዛውንት ታረገ። አለቅን። ድረስልን መንግስት፣ የፌዴራሉ መንግስት እውነት አለ እንደ በኢትዮጵያ የፌዴራል መንግስት አለ እንደሆነ ይድረስልን። ድረስልን። አለቅን። ቤታችን ተቃጠለ፣ ተዘረፍነ፣ ህፃናት አለቁ፣ መለኮሳን ወደቁ፣ ቤተክርስቲያን ተቃጠሉ። ድረስልን። አቤት ያለ መንግስት ያለ። አመሰግናለሁ።
0: እንግዲህ እንደዚህ አይነት በጣም ዘግናኝ ነገሮች ናቸው እየሰማን ያለ ነው። የሚያሳዝን ነው። የሚያሳዝን ነገር ነው። ይሄ የተለመደ ነገር ሆኗል በእኛ ዘንድ። ይሄ እጅግ መቆም የሚገባቸው ነገሮች ሊሆኑ የማይገባቸው ነገሮች መሆናቸውን ግን የምናውቀው ጉዳይ ነው። ይህንን ለመፍታት ምክክር በጣም አስፈላጊ ነበር። ግን የምክክሩን ሂደት ፖለቲካዊና የሆኑ ቡድኖችን ለማስደሰት ብቻ በሚል አይነት መልኩ ቅጣም ባሩ ያጠፋበት ሁኔታ እንዲከሰት ሆኗል። እጅግ የሚያሳዝን ነው። እንግዲህ ለዚህ መፍትሄ ለእንደዚህ አይነት ችግሮች መፍትሄ የሚሆኑት ህዝብና ህዝብ መነጋገር፣ መናበብና ይህንን ነገር ላይመለስ አድርጎ በትግል አሽቀንጥሮ መጣል ሲችል ብቻ ነው። የመጀመሪያውን ፍልፍል ለመፈልፈል በከፍተኛ ሁኔታ ሲሰራ የነበረው የህወሓት መንግስት በዚህ አይነት ሁኔታ የፈለፈላቸው ነገሮች እሱም ወድቆ እንኳን ተመልሶ በችግር ውስጥ መሆኑን አይተናል። ያ ችግር ደግሞ በእሱ ጊዜ የተፈለፈሉ ስለነበሩ አሁንም ከስራቸው መጥፋት ያለበት ሂደቶች እንዳሉ የሚያስረዳ ነው ማለት ነው። እንደምናየው ነው የዚህን የምክክር ሂደትን በሚመለከት የምንሰማቸው ነገሮች አንድ የኦነግ ምሁር የሚባል ሰው አቶ ቀጀላ የሚባለው ሰውዬ ኦታዋን ራሱ እንደ ምሳሌ አድርጎ ካናዳ የኦታዋ ዋና የሀገሪቱም ዋና ከተማ ናት፣ ኦንታሪዮ ዋና ከተማ ናት የሚል በጣም ማለት ምንም እኔ ምንን ለማስተማር ማን ወይ ይሄ አሁን በጣም ሲምፕል ተራ የሆነ የኤሌመንታሪ ሳይንስ ወይም ደግሞ የጂኦግራፊ ትምህርት ጉዳይ ነው። ኦንታሪዮ በምንም አይነት ተአምር ኦታዋ ዋና ከተማ ሆኖ አታውቅም። ኦንታሪዮ ዋና ከተማ ቶሮንቶ ነው፣ የሀገሪቱ ዋና ከተማ። ይሄ ደግሞ በዛው ላክ መታየት ያለበት አንድ ሰው ጥሩ አድርጎ አስቀምጦታል። ይሄ ደግሞ መታየት ያለበት የአንድ ብሔር ከተማም አይደለችም። ኦንታሪዮ ሁሉም ሰው የሚኖርባት ከተማ ነች፣ በማለት የታወቀ ነገር ነው ይሄ። እና እነዚህ አይነት ነገሮችን ሁሉም ሰው የሚኖርበት የሁሉም አካል የሆነ ቦታን እንደ ምሳሌ አድርጎ ማምጣት ተገቢ ያልሆነ ጉዳይ ነው። ይህንን ነገር በአንድ ቋንቋ እንኳን እዚህ ሀገር በብሔር አይታይም። በቋንቋ እንኳን ኩቤክ የምትባለው ቦታ ላይ የኩቤክ የካናዳ ዋና ከተማ ሆና የኩቤክ ፍራንች መቀመጫ ነች ቢባል ያንን እንደ ምሳሌ ማምጣት ይችላሉ ሰውየው። ያ እንኳን ራሱ የሚጣረስ ነገር መሆኑን የሚያሳይ ነው። የአንዳንድ የኦነግ ምሁራኖች የሚያቀርቧቸው ነገሮች ቁንጽል መሆናቸውን የሚያሳይ ነው። በተለያየ አይነት መልኩ እንግዲህ የምንሰማቸው ሁኔታዎች ይህንን ነው። አሁን ግን እየተካሄደ ያለው እንደዚህ በአካባቢ እንኳን መተራረድ ያለባትን ሀገር በሰላም እንኳን መኖር የማይቻልበትን ሀገር ጭራሽ ዋና ከተማዋን ለሌላ ትርምስ የሚያዘጋጅ ነገር ውስጥ መክተት አስፈላጊ አይደለም ከሚል ነው። አድማጮች፣ ይህንን እንግዲህ አሳዛኝ ነገር እንደተከታተላችሁት ይገባኛል። ነገር ግን ያው ሁላችንም ልናጤነው የሚገባ ነው በሚል ነው ያቀረብ ነው።

አድማጮች፣ ሌላውና እንግዲህ በዚህ በከተማችን የተለያዩ ሂደቶች አሉ። በዚህ አጋጣሚ በረከት ወንድማችን በረከት ከበደ በዚህ በከተማችን ኒው ዌስት አካባቢ የሲቲ ካውንስል ተወዳዳሪ ሆኖ እየተወዳደረ ነው። እንግዲህ መላ ኢትዮጵያውያንም ኤርትራውያንም እዚህ ኒው ዌስት አካባቢ የምትኖሩ እንደምትመርጡ ተስፋ እናደርጋለን። በረከት በተለያየ አይነት መልኩ ኮሚኒቲን ሲያገለግል እንደነበር የምናውቀው ወንድማችን ነው። እንግዲህ እዚህ በዚህ ቦታ ላይ እንግዲህ ደግሞ ተሳትፎ ለማድረግ ወደ አካባቢው ወደ ቀበሌ ወደ ከተማው ኒው ዌስት ከተማ በሚደረገው የካውንስለሮች ምርጫ ላይ የሲቲ ካውንስል እንትን ውድድር ውስጥ ላይ ነው ያለው። ሁላችሁም ያው ተሳትፎ ያስፈልጋል፣ በርታ ልንለው ይገባል። እንግዲህ ከዚህ በፊት የሆኑ ዝግጅቶች ተዘጋጅተው እንደነበር ሰማሁኝ። በጣም ደስ የሚል ነው። ያው እንግዲህ በረከትም በርታ እንላለን። እንግዲህ በዛ አካባቢ የምትኖሩ ሰዎችም በረከትን በመምረጥ ሰፖርት በማድረግ ከጎን እንድትሆኑ እንላለን ማለት ነው። አድማጮች፣ ሌላው ያው ኮሚኒቲያችን እንቅስቃሴ እንደተጠበቀ ነው። የተለያዩ እንቅስቃሴዎች አሉ። አሁንም ይህንን ጉዳይ በተለየ መልኩ ኮሚኒቲያችን እንዴት ያድጋል፣ አዲስ የአሰራር ሂደቶች እንዴት ይከሰታሉ የሚሉትን ነገሮች በተለያዩ ቅዳሜ በእውነት እህቶቻችን ዝግጅት አዘጋጅተው የሚጠብቁት ሁል ጊዜ ደከመኝ ሰለቸኝ ሳይሉ የሚያዘጋጁ እህትና ወንድሞች ናቸው ያሉን፣ በተለይ እህቶች። ስለዚህ እዛ እየሄድን መነጋገር፣ መወያየት፣ እንደዚህ አይነት ሰፖርት የምንደራረግባቸው ነገሮችንም በዚሁ ጋር አብሮ ማየት በጣም አስፈላጊ ነገር ነው ለማለት እንወዳለን። ከዚህ ውጭ ግን በዚሁ ከተማችን በዊንዶ በዚሁ መስኮታችን በከተማችን መስኮት ለመናገር የምፈልገው ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ውስጥ የተከሰተው ችግርን በሚመለከት ብዙ ንግግሮች፣ ሂደቶች ሲካሄዱ እንደነበር በወፍ በረር ለመንገር ሞክሬያለሁኝ። የሚነሱ ክሶች፣ አሉባልታዎች፣ የመንደር ወሬዎች በጣም በርካታ ነገሮች ናቸው። እነኝን አንድ ጊዜ በጥሩ አቀራረብ ለሆነ ሰዓት ላይ ይዘን እንቀርባለን። ይሄ ሁሉም ተጠያቂ ሆነ በተጠያቂነት ደረጃ ማለት ነው። በተለያየ አይነት መልኩ ይሄ የማባረር ከቤተክርስቲያን የማባረሩ ሂደት ቀጥሏል። እኔ አንዳንድ ሰው ፊርማውን ከማስቀመጡ በፊት ምን ማሰብ እንዳለበት እንዴት አድርጎ መነገር እንዳለበት አይገባኝም። እኔ እዚህ ላይ ብዙ አስተያየት አሁን ባልሰጥ ደስ ይለኛል። ምክንያቱም ብፁዕ አባታችን አቡነ መቃርዮስ እዚህ ከተማ ውስጥ መጥተዋል። እሳቸው መጥተው የሚፈቱትን የቤተክርስቲያን ጉዳይ ውስጥ እኔ አስተያየት መስጠት አልፈልግም በብዛት። ስለዚህ እሳቸው መፍትሄ ይሰጡበታል። ሌላውን ጉዳይ ወደፊት በዝርዝር ሁሉም አካል ይህንን ኦፕን ኤር አድርገን አየሩን ክፍት አድርገን ነው የምናቀርብላችሁ ማለት ነው። ለዛ ሰዓት ላይ በስነ ስርዓት ዝግጅታችንን ይዘን እንቀርባለን። በዛም ላይ ውይይታችንን በሚገባ አድርገን ምን ምን ተደረጉ የሚሉትን ጉዳዮች በዝርዝር እንነጋገርባቸዋለን። ይሄ ከራሱን መጥፋት ላይ የተመሰረተ ይሄ በመንደር ላይ የሚደረጉ እንቅስቃሴዎች ምናምን ጥቅም የላቸውም። ለቤተ ክርስቲያንም፣ ለወገንም፣ ለህዝብም፣ ለአካባቢም ጥቅም የላቸውም። እዛ ውስጥ ገብተንም የምንዳክርበት ምንም ቅንጣት የለንም። ነገር ግን ህዝብ ማወቅ መብት አለው። ያንን መብት እናሳውቃለን። በነገራችን ላይ ብፁዕ አባታችን በብዙ ድካም ነው የመጡት፣ ደክመው ነው የመጡት። ከኢትዮጵያ ድረስ ነው የመጡት። ከኢትዮጵያ ካልጋሪ ቆይተው ጾሙን እንኳን በስነ ስርዓት እንዳይጾሙ ብዙ ውጣ ውረዶችን አሳልፈዋል። እንግዲህ መፍትያቸውን እንሰማለን ማለት ነው። በሚቀጥለው ሳምንት በሰፊው እንሰማለን። ወይም ደግሞ ነገ መድኃኔዓለም 6 to 8 ከመጣችሁ ማለት ነው፣ ሮያል አቬኒው ጋር ከመጣችሁ መድኃኔዓለም መጸደኛ ቅድስት ማርያም ቤተክርስቲያን ምስካየ ኅዙናን መድኃኔዓለም ታገኛላችሁ። የሚመጣውትን ውሳኔዎች እንሰማለን ማለት ነው። ይሄ ሁሉም የቤተክርስቲያን አባል በዚህም በዚያም ያለ በጥሞና ማየት የሚገባው ሽልክልኩ በቃ አሁን ተሽለከለክን፣ በዚህም በዚያም ማደረግነው አልሆነም። በቃ መሆን የሚችለው በሰላማዊ መንገድ የአባቶችን ምክር በመስማት ሊሆን ይችላል ብለን እንገምታለን። አንዳንድ እምቢተኝነቶች፣ አልቀበልም ባይነቶች እንዳሉ እየሰማን ነው። ግድ የለም እሱም በመፍትያቸው ይፍቱት። ብፁዕ አባታችን በመፍትያቸው እንደሚፈቱ ተስፋ እናደርጋለን። እሱን በሚመለከት በሰፊው በሚቀጥለው እንመጣለን ማለት ነው። አድማጮች፣ እስከዛ ጊዜ ግን በጥሞና የአባቶችን ውሳኔ ለመስማት እንሞክር። በጣም ግን በጣም በጣም ብዙ ነገሮች፣ የአሰራር ችግሮች ከቫንኮቨር የዓለም በዓለም ላይ የተዘራችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ማስተካከያዎችን ልታደርግበት
የመጣ መማሪያ ነው ብዬ ነው የማስበው። ወደፊት በሰፊው እንነጋገርበታለን። የምትከታተሉት መለከት ኢትዮጵያ ሬዲዮ ነው በሲኤፍአርኦ 100.5 ኤፍኤም። እስኪ ስለ አዲስ አበባ በአደባባይ የተወያዩትን ደግሞ ልቀጥልላችሁ።

0: ሰላም ጤና ይስጥልኝ። እንዴት ዋላችሁ? እንዴት አመሻችሁ? በያላችሁበት ሰላምታችን ይድረሳችሁ። እኔ ተክለ ሚካኤል አበበ ነኝ። አደባባይ ዛሬ ሐሙስ ኦገስት 13 ቀን በፈረንጆቹ አቤሎ በኢትዮጵያ ዘመን አቆጣጠር ስንት ነው? ዛሬ
1: ሰባት
2: ዛሬ
0: ሰባት ነው።
2: ሐምሌ ሰባት ነሐሴ ሰባት
0: ነሐሴ ነሐሴ ሰባት ቀን ነው። እኔ ተክሌ እንደነገርኳችሁ፣ እንዲሁም ቀሲስ ኤፍሬም እሸቴ ይፍቱኝ ባርኩኝ፣ መምህር አቤል ወንድማችን በሚቀጥሉት 60 ደቂቃዎች አብረናችሁ እንቆያለን። አይሆፕ ርዕሱን አይታችሁታል። አዲስ አበባን የተመለከተ ነው። የተወሰነ ፓራላል ከኢየሩሳሌም ጋር ተመሳሳይ ነገርም ይኖራቸዋል። አዲስ አበባ እንደ ኢየሩሳሌም የማንነት ፖለቲካ ይላል ርዕሳችን። አይሆፕ ለብዙዎቻችሁ እንግዳ አይሆንም። የኢትዮጵያን ጉዳይ በተለይ ለምትከታተሉ ሰዎች በቅድሚያ ከሰላምታ እንጀምር። ቀሲስ ለእርሶ እሰጣለሁ እድሉን።
1: እሺ ተክሌ፣ ጤና ይስጥልኝ። የተወደዳችሁ የአድዋ ሚዲያ ሰዎች እንደምን ሰንብታችኋል? እንደምን ከርማችኋል? የዛሬ አዘጋጃችን ተክሌ፣ እንደዚሁም አቤል በቀጥታ የምትከታተሉ ይሄ ዝግጅት ከተላለፈ በኋላ የምታየው ሁላችሁም እንደምን ከርማችኋል? እንደምን ሰንብታችኋል? ጤና ይስጥልኝ።
2: አቤል ሰላም፣ ጤና ይስጥልኝ። የተከበራችሁ የአደባባይ ሚዲያ ታዳሚዎቻችን እንደ ጊዜ ሰዓታችሁ እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? የጊዜ ባለቤት የሆነ እግዚአብሔር ይክበር ይመስገን። ሁሌ እንደምናደርገው ለሀገራችን ኢትዮጵያ፣ ስለ ሕዝባችን፣ ስለ ቤተክርስቲያናችን ያሉንን ጠቃሚ ርዕሰ ጉዳዮች ይዘን ከእናንተ ጋር ልንቆይ ይመጠናል። ጤና ይስጥልኝ።
0: አመሰግናለሁ በድጋሚ ሁላችሁንም። ከበሮ በሰዎች ያምር ነው። ከመድረክ መምራት ከባድ ነው። ሁሌ ማውራት ከዛ መምራት በጣም ከባድ። ስለዚህ አብይ ላይ የምንጮህበት ዝም ብለን ነው ለካ መምራት ከባድ። ወል አዲስ አበባ የምክክር ጉባኤው ከተጀመረ 3ኛ ሳምንት ሞላ መሰለኝ። ዛሬ ሪፖርት ሲያቀርቡ ይሄ ባለ 500 ጉባኤ በ8ቱም ርዕሶች ላይ ካይንድ ኦፍ ኮንሰንሰስ መግባባት ላይ ደርሰናል የሚል አይነት ነገር ሰምቻለሁኝ። በአጠቃላይ ግን ሶሻል ሚዲያው ላይ በተለይ አዲስ አበባ ጉዳይ በከፍተኛ ሁኔታ ሲያነታርክ ነው የከረመው። ከሁሉም አቅጣጫ ብዙ ጊዜ የተቃራኒ ሳይድንም ራሴን በዚህኛው በአዲስ አበባ የሁሉም ነች የፌዴራል ነች በሚለው ሳይድ አስቀምጬ ነው አክቹዋሊ። የተቃራኒ ሳይድንም ማየት ቆንጆ ነው፣ ለማየት ሞክር ያለው ወደ በኋላ ይገባበታለውኝ። እንደ መነሻ ቀሲስ፣ እስቲ ለእርስዎ እድል ውስጥ እንዴት ቃኙት የዚህ የሰሞኑን የአዲስ አበባን ጉዳይ እንዴት ቃኙት? እንዴት ተከታተሉት? ክርክሩን፣ ውዝግቡን
1: ተክሌ እግዚአብሔር ይስጥልኝ። ያው እንግዲህ የአዲስ አበባ ጉዳይ ለረዥም ዘመን የኢትዮጵያ የዚህ የማንነት ፖለቲካ የአይደንቲቲ ፖለቲካ ራሱ አዲስ አበባ ማለት ነው። ጂኦግራፊውም እንደገና የባለቤትነት ጉዳይ ላለፉት 60 ዓመታት ማዕከል ሆኖ የቆየ ነው። አዲስ አበባ አንድ ከተማ ብቻ አይደለችም። ለምሳሌ በሌላው ዓለም እንደለመድነው አሜሪካ ውስጥ እንዳለው እንደ ዋሽንግተን ዲሲ ወይም እንደ ባልቲሞር ወይም እንደ ሂውስተን ወይም ቺካጎ ብለህ ብቻ የሚታለፍ ከተማ አይደለም። ከሀገሪቱ ኢኮኖሚ አብዛኛው የሚንቀሳቀሰው አዲስ አበባ ላይ ነው። የኢትዮጵያ ኢኮኖሚ ማለት እውነቱን ለመናገር የአዲስ አበባ ኢኮኖሚ ነው እና አዲስ አበባና አካባቢ ያለው ማንኛውም ጉዳይ የኢትዮጵያ 90% ወይም ከዛ በላይ ነው። እንደው ከሚነዱ መኪኖች እንኳን አንጻር ብናይ ምናልባት ካሳሳትኩኝ ከ90% ያላነሰው የኢትዮጵያ አጠቃላይ መኪና እዛው አዲስ አበባ ውስጥ ያለ ይመስለኛል። እና አዲስ አበባ የኢትዮጵያ ማዕከል ብቻ ሳትሆን የአፍሪካ ማዕከል ናት የሚለውን በጣም ከልቤ ነው የማምነው። እና አሁን በዚህ በጎሳ ፖለቲካ ወይም በዚህ በአይደንቲቲ ፖለቲካ የማንነት ፖለቲካ በሚባለው ደግሞ እንግዲህ ከግራና ከቀኝ የአዲስ አበባን መቀነት እየተጎተተ ነው ያለው፣ ቀሚሷ እየተጎተተ ነው ያለው። እንደው አንዳንድ ቦታ ላይም አልተቀደደም ብሎ መናገርም ራሱም አይቻልም። እና የኢትዮጵያ ፖለቲካ ማዕከል ናት፣ ሊትራሊም ማዕከል ናት አዲስ አበባ። ምናልባት ዘርዘር ያለውን ደግሞ ልንገባበት እንችላለን ተክሌ።
0: ጥሩ ሄደውበታል ቀሲስ፣ ካሰብኩትን በላይ ሄደዋል። ግን ውዝግቡን ሳይነኩት አልፈዋል። አቤል ምናልባት አንተ በልና ወደ ቀሲስ ትመለሳለሁ።
2: አዲስ አበባ ለእኔ ተክሌ የኢትዮጵያ ልብ ናት። አሁን ኢትዮጵያ ባለችበት በአወቃቀር በህዝብም በፖለቲካም በሁሉም መንገዱ አዲስ አበባ ማለት ኢትዮጵያ ማለት ናት። እና ኢትዮጵያ የኔ ብቻ ናት ብሎ የሚያስብ አስተሳሰብ ነው የሚመስለኝ። አዲስ አበባ እኔ ብቻው የኔ ብቻ የሚል አካል ኢትዮጵያም የኔ ብቻ ናት እና ሌሎቻችሁ መጤዎች ናቸው ለኢትዮጵያ የሚል ትርጉም የማይሰጥ ትርጓሜ ነው የሚሆንብኝ ለእኔ። የዛሬ 2005 ይመስለኛል ካገጠምኳት ግጥም አንድ ላንብላችሁ። በዚያን ጊዜ እኔ ለአዲስ አበባ ሳስብ ኦ አዲስ አበባ ትላለች፣ እመት ፊንፊኔ አዱ ገነት፣ የመልክዓ ምድር አብነት፣ የአንድ ህዝብ ንቅስ ጉራማይሌ፣ ሙዳ የሆነሽ ለአገር ኮሌ፣ መጠሪያሽ ቅኔ ፋና ወጊ፣ የቅርብ የሩቅን አስተብዳጊ፣ አዲስ ተብለሽ እንዳትነቢ፣ አበባ ሆነሽ እንድትስቢ፣ ኦ አዲስ አበባ ይላል መግቢያው ላይ ማለት ነው። በዚህ ግጥም ሰፊ ነው ግጥም። ይሄን አሁን እዚያ የመጣውን የተራ የወረደ የክርክር አይገባኝም። ለእኔ አዲስ አበባ ሀገሬ ናት፣ ኢትዮጵያ ናት። ስመጣ እንደ አንድ ዜጋው ያስተናገደች ምድር ናት። እማያው እንደዚያ ነው። በዚህ በግጥሜ ውስጥ ጀምር እመት ፊንፊኔ ስላት ፊንፊኔ ባህሪዋ ነው፣ አዲስ አበባን ባህሪዋ አሁን ይሄና ሚቹዋል ኤክስክሉሲቪቲ አንዱ አንዱን አይጠቀልልም ብሎ መነሳት አላዋቂነትን ከመናገር ያለፍ ይሆናል እያላት ለእኔም አዲስ አበባ ሀገሬ ናት፣ ለኦሮሞም ሀገሩ ናት፣ ለትግሬውም ሀገሩ ናት፣ ለአደሬውም ሀገሩ ናት፣ ለሁሉም የኢትዮጵያ ልጅ አዲስ አበባ ይህ ሁሉም ናት እና ይቼ እኔ ናትና ሌሎቻችሁ መጣችሁ ለእኔ ስለዚ በእኔ ፈቃድና በእኔ ሀሳብና በእኔ መልክ ነው የምትኖሩባት ብሎ የሚል አስተሳሰብ የወረደም ነው ትክክልም ነው ብዬ አላስብም። የኢትዮጵያዊነትን ማንነት የሚቀናቀን በዚህ አስተሳሰብ መሄድም ለሀገሪቱ ሰላምን የማይሰጥ የወረደ አስተሳሰብ ብዬ ነው ማስበው። ይሄ የኔ ግልጽና ግልጽ የሆነ አቋሜ ነው በአዲስ አበባ ላይ ማለት ነው። ምክንያቱም አዲስ አበባ የኔ ምናት ብዬ ነው ማስበው። ከዚህ አንጻር አሁን ተነስተን ስለዚህ በጠቅላላ አዲስ አበባ ላይ ስንነጋገር ፊታችን የሚመጣው የኢትዮጵያን ሰላም ይዘናት ይዞ ነው የምንዘልቅበት አስተሳሰብ የትኛው ነው ወይስ ሁልጊዜ የጦርነት መንፈስ ምድሪቷ ላይ ይኖራል የሚል ነው። አዲስ አበባ የኢትዮጵያን ሰላም የምንገልጽበት አካሄድ የሚሆንበት ምክንያት ሁሉም የኔ ብሎ ሁሉም ተስተናግዶባት ሁሉም ሳያንስባት ሁሉም ራሱን መልክ ይዞ የሚኖርባት ከተማ ናት። በአዲስ አበባ ውስጥ ተሄዶ የኔ ሁሉም በየራሱ መንደር አለው ማለት እንደ ባህሪ የሚገለጽበት አለው። ተክለ ሃይማኖት ዶ ብዙዎች ከሰሜን የመጡ የትግራይ አካባቢ ተወላጆች ሊሆን ይችላሉ ብዙ የሚኖሩት። ጎጃም በረንዳ ተብሎ ከጎጃም የመጡት ይኖራሉ። ወሎ ሰፈርም ይባላል። ከሁሉም አቅጣጫ የመጣ የራሱ መልክ የሚኖርባት ምድር ናት። ይሄ በጊዜ ውስጥ የመጣ የሀገሪቱ መልክ ነው። ይሄንን የሀገሪቱ መልክ ወስዶ አሁን እንግዲህ አዲስ አበባ የኔ ናትና እስቲ ተመዝገቡ ማናችሁ ይሄን ያልሆናችሁ የአዲስ አበባ ተብሎ መናገር ማለት ኢትዮጵያ የሄደችበትን የሀገራዊ አሰራር ስሪት ለማፍረስም የመጣ አስተሳሰብ የወደቀ የጨለማ መንፈስ ነው ብዬ ነው የማስበው። አዲስ አበባ የሁላችንም ናት የሚለው የሚጠቀልል ይሆናል። የሁላችንም ናት፣ እኩል ናት፣ ለሁላችንም እናት ናት አዲስ አበባ። ኢትዮጵያ ልክ ሰፌድ ሲሰፋ መሃሉ ላይ የሚወጠነው መወጠኛ ካለው ከታች ከሞያሌ እስከ ኤርትራም ድረስ ያለው ኤርትራዊም እንኳን ራሱን አገር ብሎ ሲመሰረት አዲስ አበባን ከራሱ ጋር የሚይዝበት መንገድ አለው ስለኖረባት ማለት ነው። ስለዚህ ከአራቱም ማዕዘን ሁሉም የተወጠረባት የሀገሪቱ የጂኦፖለቲካል የኢኮኖሚክ የፖለቲካል ማጠንጠኛ ምድር ናት እና ይችን ሀገር ወስዶ ለብቻ ለማድረግ ተቀምጦ የመወያየት እና በሉ ሌሎቻችሁ እኛን ተመልከቱ የሚል አስተሳሰብ ውሃ የማያነሳ ነው ብዬ ነው ማሰብ። ጠቅላይ
0: ያ እንትን መድረክ መሪ ባልሆን ብዙ እንትን ሳይድ ይዤ ብዙ ነገር ልንችል ነበረ።
1: አይ
0: ተጠንቅቄ እጓዛለኝ ማለት ነው። ግን ቀሲስ ኢግኖር ማናደርጋቸው ወይ እንዳላይ የማናልፋቸው ብዙ ነገሮች አሉ። እንግዲህ ታሪክ ጉዳይ አለ። መቼ የተመሰረተች እንዴት ተመሰረተች? ሪሰንትሊ ደግሞ ባለፉት 15 ዓመታት የመጣ ይሄ ናሬቲቭ ትርክት አለ። አሁን ያለው ህገ መንግስት አለ። እሱንም አይ ቲንክ 28 ዓመት አካባቢ 28 29 ዓመት ሆነው አንቀጽ 49 ላይ በነገራችን ላይ በህገ መንግስት ውስጥ አሁን ባለው አንቀጽ 49 ላይ ነው በተለይ የአዲስ አበባን ዋና ከተማነት የሚበይ ነው የሚደነግገው። ኤንድ የአዲስ አበባ ነዋሪዎች ፉል ሜዥር ኦፍ ሰልፍ ገቨርንመንት ይላል በአማርኛው። ቀሲስ እሱን ከፍ ካደረጉልኝ ከተነበብለት አንቀጽ 49 ነጥብ
1: ያው የፌዴራሉ መንግስት ርዕሰ ከተማ አዲስ አበባ ነው።
0: ያ
1: የአዲስ አበባ ከተማ አስተዳደር ራሱን በራሱ የማስተዳደር
0: ሙሉ ስልጣን ይኖረዋል። ዝርዝሩ
1: በህግ አዲስ አበባ ከተማ ነዋሪዎች በዚህ ህገ መንግስት በተደነገገው መሰረት ፌዴራሉ የህዝብ ተወካዮች ምክር ቤት ይወከላሉ ይላል እና የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምንና የመሳሰሉትን ጉዳዮች በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሃል የሚገኝ በመሆኑ የሚነሱ ሁለቱን የሚያሳስሩ አስተዳደራዊ ጉዳዮችን በተመለከተ ያለው ልዩ ጥቅም ይጠበቅለታል፣ ዝርዝሩ በህግ ይወሰናል ይላል ተክሌ።
0: ያ እና ይሄ ህገ መንግስቱ ላይ የተቀመጠው ቃል አለ ቀሲስ ኤንድ ጂኦግራፊካል ደሞ ጂኦግራፊካሊ በርግጥም አዲስ አበባ ኦሮሚያ መሃል ላይ ነው፣ ዙሪያውን የኦሮሞ ክልል ነው ሸገር። ከዛም ባሻገር ስንሄድ ኤንድ ዋና ከተማችን ደግሞ በተለይ ኦሮሚያ ክልል ከተወሰኑ አመት ወዲህ በተለይ ከምርጫ 2005 በኋላ ኦፊሻሊ ከተማቸው አዲስ አበባ ሆኖ ሁሉም የፖሊስም የጨፌ ኦሮሚያም ራሱም ኤንድ የፍርድ ቤቶችም ጠቅላይ ፍርድ ቤት ሌሎችም ሁሉ ዋና ዋና መስሪያ ቤቶች እዛ ሆኗል። ኢንፋክት ሪሰንትሊ በተሻሻለው የዚህ የወንጀለኛ መቅጫ ስነ ስርዓት ህግ ላይ የተወሰኑ የኦሮሚያ መስተዳድር ሰራተኞችን ወይ የኦሮሚያን መስተዳድር መስሪያ ቤቶችን የተመለከተ ከነሱ ጋር የተያዘ ወንጀል ክስተቶች ካሉ ሁሉ አሻሚ በሆነ መንገድ ጁሪስዲክሽን ሁሉ ስልጣን አለው የሚል ሁሉ አንቀጽ ገብቷል። ፖለቲካል ትርክቶ አለ እና ጀስት ኢትዮጵያ አዲስ አበባ የሁላችንም ነች በሚል ብቻ እነዚህ ነገሮች ኢግኖር ማድረግ እንችላለን ቀሲስ? ወይንም ደግሞ አዲስ አበባ የኛ ነች በቃ ፊንፊኔ ኬንያ ኦሮሚያ ነች የሚለውን ቡድን እንደ ጂ ወይም ሰልፊሽ ነው ብቻ ብለን ዲስሚስ ማድረግ እንችላለን? እነዚህ ነገሮች እንዴት እንመልከታቸው ቀሲስ?
1: ናው እንደው ወደ ኋላ መለስ ብለን ምናልባት ያለፉትን 10 አመታት ተክሌ የኢትዮጵያ ፖለቲካ ለውጥ ጉዳይ ዋነኛ ማጠንጠኛ የሆነው ያው የአዲስ አበባ ጉዳይ እንደነበር እናስታውሳለን። እንደውም ቀደም ቢቢሲን ለማየት እየሞከርኩ ነበርና የ2016 ላይ እንደው ሼር ለማድረግ ምችል ከሆነ የቢቢሲ ዜና ለማየት እየሞከርኩ ኢትዮጵያ ካውንስልስ አዲስ አበባ ማስተር ፕላን የሚለው የማስተር ፕላን በወጣ ጊዜ አዲስ አበባ ዙሪያ ያለውን ገበሬውን በማስነሳት ጭምር ከተማውን ለማስፋት በሚባለው ጉዳይ ለዚህ ለኦሮሞ ወጣቶች ለቄሮ ወጣቶች እንቅስቃሴ መነሻ እንደሆነ ከዛ በኋላ ብዙ የፖለቲካ አክተሮች እንደገቡበት መቼም እናሳውሰው ጉዳይ ነውና 97 ላይ በነበረው ምርጫ እንደዚሁ በጣም ብዙ ኢትዮጵያውያን ተገደሉት ከምርጫው ተከትሎ አዲስ አበባ ላይ እንደሆነ እናስታውሰው ነገር ነው። አሁንም ደግሞ ሰሞኑን ቆይ ተካሄደ ባለው በዚሁ የብሔራዊ ምክክር ጉባኤ በሚባለው ላይ በስልጣን ላይ ያሉ የብልጽግና ሰዎች ሳይቀር ውይይቱ ላይ የሚነገረው ነገር የሚባለው የሚደረገው ነገር አላረካቸው ብሎ ለምሳሌ እንደ ዶክተር ብርሃኑ ሌንጅሶ እናንተ ጋር ነበር ተመጭም ታቀዋለ ተክሌ አሁን ሚኒስትር ነው እነሱ ጭምር እንዴት በይፋ ወጥተው እስከመናገር ይሄንን የዲኮረሙን የፖለቲካው ዲኮረም የስልጣን ዲኮረሙን ሁሉ አልፈው እስከ መውጣት እንዴት እንዳደረሳቸው ምን ያው ነገር ነው እና አዲስ አበባ በጣም ብዙ እጅ ያለበት ነገር ነው። ብዙ እጅ የገባበት ነገር ነው የአዲስ አበባ ጉዳይ። እኔ አሁን ስጋቴ ምንድነው በጥንቃቄ የማይያዝ ከሆነ ይሄ አጀንዳ በጥንቃቄ የማይያዝ ከሆነ ልክ እንደ እንቁላል ብናየው ማለት ነው እንሻማበት ከሁላችንም እጅ አምልጦ የሚወድቅ ከሆነ የሚያመጣው መዘዙ በጣም ነው የሚያስፈራኝ። ስለዚህ አሁን ለምሳሌ የተለመዱ ኮንሰርቶች አሉ አይደለም መጽሐፍ ራስ በጣም ግሩም የሆነ መጽሐፍ ፕሮፌሰር አፍታሙ ይጻፈበት እዚህ የበረራ ታሪክ ጉዳይ አለ። በነገራችን ላይ የሸገር ኦሮሞ ወይም ሸገር ማለት አዲስ አበባ ካ ያለ ለረጅም ዘመን ፊንፊኔ ማይልም ከተማዋን በረራ ማይልም ከተማዋን ሌላው ቀርቶ አዲስ አበባ ማይልም ሸገር ነው የሚለው እና ይሄ የዚህ የሸዋ አካባቢ ሰው ሸዋ አካባቢ ሰው ምለው ነው ማንን ነው አማራውንም ኦሮሞውንም ጉራጌውንም ሁሉንም ማለት ነው። ለዚህ በ30 በ40 አመት ውስጥ ከኢትዮጵያ ፖለቲካ ሙሉ በሙሉ እንዲወጣ ተደርጓል። ስለዚህ በዚህ በማዕከላዊ ኢትዮጵያ አካባቢ የነበሩ ታሪካዊ አስተያየቶች ለቦታው ያለው ሳይኮሎጂካል ኮንሰፕት ጭምር አለ አይደለም እሱ ይሄ በፔሪፈሪ ከዳራ ሀገር በመጣው የኢትዮጵያን ፖለቲካ በሚዘውረው ኃይል ሙሉ በሙሉ ተወስዷል። ራሱ አሁን የኦሮሞን የአዲስ አበባን ጉዳይ የያዘው የኦሮሞ ፖለቲካ ፓርቲ ታልባት እዚህ አዲስ አበባ አካባቢ ያለውን የህዝቡ ስብጥር ጭምር የሚያቀ አይደለም። አዲስ አበባ ለሱ አዲስ አበባ ካይ እንደኖር ነው ሰዎች አይደለም ያሉት ትርጉም ማለት ነው። የህዝቡ ስብጥር የህዝቡ አብሮ መኖር ይሄ ነገር ወደ ህሊናው አይመጣም። ስለዚህ የፖለቲካ ካርታ ናት ለነዚህ ሰዎች አዲስ አበባ። እና እኔ እንደው ሁሉ ግዜ እናገራለሁ እንግዲህ ከዳር ሀገር የመጡ ሰዎች ብዙ ግዜ ይቀየሙኛል በፊት ጀምሮ ምን ነው የኢትዮጵያ ፖለቲካ ይሄ የፔሪፈሪው ማዕከላዊውን አለመረዳቱ ችግር ነው በፊት ጀምሮ። አንፎርቹኔትሊ ደግሞ የኢትዮጵያን ፖለቲካ አብዛኛው የሚመራው ይሄ ፔሪፈሪው ከመጣው ሰው ነው። ምንድነው አንድ አይነት ከሆነ አካባቢ ነው የሚመጣው አንድ ቋንቋ ብቻ ከሚነገርበት አንድ ባህል ብቻ ካለበት ይመጣና አዲስ አበባ ላይ ወይ አዲስ አበባ ከብለ ሸዋ ላይ ያለውን ልክ እንደ ቆሎ ተማሪ ኮሮጆ አይደል አቤት ውጥንቅጡ የወጣውን ሲያይ ሊቀበለው አይችልም። እነ ልንጭ ወለታ ከወለጋ መጡ ኢትዮጵያ የብሔረሰቦች እስር ቤት ናት ያለው ልጅ ከወለጋ ወጣ እነ መለስ ከዘካዱ አመጡ። እዚህ መሃል ሀገር ላይ ያለው የህዝቡ አንድነትና እንደዚህ አብሮ መኖር ቶሎ የሚረዱት አይመስለኝም። ከሀገራቸው መጡ ንጉሱ አዘጋጁላቸው የትምህርት ቤት የዊንጌት ተቀመጡ ለነሱ ኢትዮጵያ እኛ ኢትዮጵያ እንደምንላት አይደለችም። እና አዲስ አበባንም አይ ቲንክ እዚህ ውስጥ ሁሉ መከራ ውስጥ ከተተው ይሄ እንደዚህ ያለው ያካዩን ሁኔታ ያለ መረዳት ለኔ ስለዚህ በራራም ብለን ብንወጥረው ምንም አይነት ታሪካዊ ማስረጃ ቢኖረን ሸገርም ብለን ብንወጥረው ምንም አይነት ታሪካዊ ማስረጃ ቢኖረን ለህዝቡ ግን አሁን ላለው ሁኔታ የሚያመጣው ፋይዳ አይታይም። ይሄ የማንነት ፖለቲካ ከዛ የግድ ከስካለውጣ ድረስ አዲስ አበባ መኖራችን ሳይሆን ደም ማፋሰሻችን ትሆናለች እንደ ኢየሩሳሌም ማለት ነው። ነገሩን ትንሽ ከበድ አድርጌው ሊሆን ይችላል ግን እኔ ይሄ እንደዛ ነው በቃ ፊልም አድርገው ትብሪ
0: የቀሲስ አቤል ወዳን ተመጣጣለው just 100 ደቂቃ ወስደው አስተያየት ሰጥበት በተወሰነ መልኩ ግን ለጂቲሜሲ የለውም ክሌሙ ማለት የግድ አዲስ አበባ ኦሮሚያ አካል ትሁን በሚለው መልኩ ላይ ይገለጽ ይችላል። ለምሳሌ ቀደም ያሉት ህገ መንግስት ላይ በኦሮሚያ መሃል ስለምትገኝ አንዳንድ አስተዳደራዊ የተፈጠሩ አውት ጉዳዮችን ጉዳይ አብሮ ስለሚያነካካ ስፔሻል ኢንተረስት የሚባለው በእንግሊዘኛው በአማርኛው ልዩ ፍላጎት ጥቅም የሚል አንቀጾች አሉ። and አሁን ባለው ህገ መንግስት ኦሪ ኦሮሚያ የሚባል አስተዳደር ከኢሉባቡር ከሐረር ከባሌ ከየጫፍ ያለውን ሁሉ አንድ ላይ አድርጎ ኦሪ አንድ ላይ ተቋጥረው አንድ ክልል ተመስርቷልና and on the ground ደሞ ባለፉት በተለይ ከመርጫ 97 ከዛ በኋላ ያለውን እንኳን ብንተው ከመርጫ 97 በኋላ የተፈጠረ ፋክት አለ on the ground ቀድሜ የገለጽኩልዎት you know እስከ last year ድረስ የዚህ በኦሮምኛ ቋንቋ ለምሳሌ የኦሮምኛ መዝሙር ይዘመር አዲስ አበባ ትምህርት ቤቶች ውስጥ ተብሎ ነበር ይቆም ይከተላል አቅም and of course ኦሮምኛ እንደ ሳብጀክት መሰጠቱ ትምህርቱ ምናምን i think ይከተለ ይመስለኛል and የሰንደቅ ዓላማ ራስ የኦሮሚያ ከፍ ይተቀልና ምን ነገር ትብትዎች ውስጥ የሚል ሁሉ እንትን መጥቷልና ኢቨን አስተዳደሩን ሲመለከቱ ቀሲስ ባለፉት እኔ እስከማስተባበሰው ካርከበ ወጪ አብዛኞቹ ኦልሞስት ኦል ሜየሮች ከንቲባዎች ኦሮሞ ተወላጆች ናቸው ሌላው የሚታሰብ አይመስልም ምክትል እነ ጃንጥራ ራባይ ምናምን ይገባሉና ከዛ አንጻር የተወሰነ ጥያቄው እንትን የለም ሌጂቲሜሲ የለውም በሆነ መልኩ አኮሞዴት መስተናገድ አለበት ብለው ያስቡ ቀሲስ
1: ምን ድረስ ነው የምንሄደው አሁን ይሄንን የአዲስ አበባን የኦሮሞ ነው ወይም የአማራ ነው ለማለት ምን ድረስ እንሂድ በታሪክ ማለቂያ እኮ የለውም ተክሌ ክሩን መምዘዝ ከጀመርን ምን ድረስ ነው የምንሄደው 18ኛው ክፍለ ዘመን 17 15 13 14 ምን ድረስ ወደ ኋላ በጣም መውጫ የሌለው ነገር ነው የታሪክ ሰበዙን መዘን ምን ጨርሰው አይደለም። ስለዚህ ለምሳሌ አሁን እነ ዶክተር ብርሃኑ ለንጊሶ እንደሚሉት አዲስ አበባ የኛ ነው አጽመረስታችን ነው ካሉ አማራውም ደግሞ አይ እናንተ ኮዚ ቦታ ሳትመጡ እኛ ደግሞ እዚህ ቦታ ነበርን ይላል። ከአማራው ደግሞ የሚቀደም የኛ ያርጎባውም የሚባለው የሌላውም ሁሉ ታሪክ ሊመዘዝ ይችላል ማለት ነው። እና ይሄ ዝም ብሎ ጉንጭ አልፋ ነገር ነው የሚሆነው። እና አሁን በተያዘው መልክ አዲስ አበባን የራሱን የቻለ ክልል ህገ መንግስቱም ላይ ለመግለጽ ሞክረው እንደነበረ በኋላ እንግዲህ የምናቀው ምን ጊዜ ቺኙዋን ካርድ ወይ አይ እንደመዛፍ አቸም እናስተውሰው ነገር ነው ያ ኦሮሚያን መንግስት ከናዝሬት ወይ አዳማ ወይ አደ አዲስ አበባ ያመጡበትን ጊዜ እናስተውሰው ነው ለምን እንዳመጡትም ደግሞ በደንብ እናውቀው ይመስለኛል። ምናልባት ያንን የማያስተውሱ ሰዎች ካሉ ወደ ኋላ መለስ ብሎ ገባ ብለው ጉግል ቢያረጉት የዛሬ 15 አመት እንደዚህ የነበረውን ቢያዩት በተለይ ከ97 ምርጫ በኋላ ያለውን ቢያዩት ጥሩ ነው የሚሆነው። እስከዛሬ የኦሮሚያ መንግስት አዳማ ናዝሬት ላይ ሆኖ ቢሆን ኖሮ ዛሬ አዳማ ወይም ናዝሬት የተደርስ ነበር? ምን አይነት ትልቅ ከተማ ሊወጣ ይችል ነበር? በዚህ መጓተት ውስጥ የጠፋውን ነገር ልናስበው እንችላለን። እና ይሄ በታሪክ ላይ የምናደርገው መራኮት መፍትሄ ልናገኝለት ብንችል ቆጥሩ ነበር። ወደ አንድ ቦታ ላይ ወደ ኋላ ወስዶ በቃ ይሄው ነው ከዚህን ጀምር ከክርስቶስ ድፍ እንጀምር ወይም ደግሞ ከ12ኛው ክፍለ ዘመን እንጀምር ወይ 16ኛው እንጀምር ብለን እኮ ስምምነት ብናደርግ ጥሩ ነበር። ማለቂያ የለው ይሄ ጉድጓዱ ምን ሄድበት ማለቂያ የለው ተክሌ እኔ ለዛን ይስማኝ
0: አብልስቲ ቀሲስ በሰጡት
2: ማስተሳሰብ ላይ ቀሲስ የሰጡትን የሚያዳብር ነገር እናገረው ምንድነው መጀመሪያ ምህዋሩ የተበላሸ ስለሆነ የተተክሉ ጠቅላላ የዚህ ውይይት ትክሉ የተበላሸ የሚያደርገው ምንድነው በዊን ሉዝ በአንዱ አሸናፊ አንዱ ተሸናፊ አንዱ ባለቤት አንዱ ተባራሪ አንዱ እስራኤላዊ አንዱ ፍልስጤማዊ የሚሆን አስተሳሰብ የጠብ መንፈስ የተደገሰበት ትክል ስለሆነ መቼም ከዚህ ቅድም ቀሲስ ባሉት መንገድ ከአዙሪቱ የምንወጣበት መንገድ የለም። ስለዚህም ለዚያ ነው ምህዋሩን ጠቅላላ እንደ ሀገር እንደ ህዝብ የምንኖርበትን አስተሳሰብ ካላስተካከል ነው በስተቀር አዲስ አበባ የጠቅላላ ሀገሪቱ የችግሩ ቴምፕሬቸር መለኪያ ነው እንጂ የሚሆነው እስር የነቀዘውን ትልቁን ችግር አንፈታው። እና ልክ በጣም በመረቀዘ ቁስል ላይ ፕላስተር ብንለጥፍ እንደማያድ ነው። የአዲስ አበባን ነገር ዛሬ እንደ ውስጥ ይሁንላችሁና አዲስ አበባ እናንተ ነው ተብሎ ለሚጠይቁት አካል እንኳን ቢሰጣቸው ነገ አስመራ የኛ ናት ብሎ የሚነሱ አካላት ናቸው። ነገ ወደ ታች ደን ሶማሌ የኔ ናት ብሎ የሚል ነው። አባይም የኔ ናት የሚል መንፈስ ነው። እና ይሄንን የምናስተካክለው ጠቅላላ የተተከልንበትን ምህዋር እንደገና መመርመር ስንችል ነው። የተለያየን ህዝቦች መልካችን የተለያየ ሆኖ ግን ሀገር እንደ አንድ መሬት እንደ ህዝብ ጠቅላላ በጋራ እንድንኖርባት የተሰጠች ነች። በዚች ምድር ላይ ተስማምተን የምንኖርበትን ምህዋርና ጠቅላላ ይሄ የአይዲዮሎጂ መሰረቱ የተሳሳተውን የምናስተካክልበት መንገድ ካልፈጠን በስተቀር 8000 ሆነን ብንመክር 9 ጠቅላላው 120 የሚመክርበት መንገድ እንኳ ቢመጣ ምህዋሩ በተሳሳተ መንገድ ምንም የሚመጣ ነገር የለም። ትልቁ ችግር እዚህ ውስጥ አንዱ ተሳዳጅ አንዱ አሳዳጅ አንዱ ባለቤት አንዱ ተነሽና ተሳዳጅ የሚሆንበት ነው። ይህቺ አዲስ አበባን እኮ እንተና በአሁን ባለው የዘመናዊ መልኳን በያዘችበት ባለፈው 150 ዓመት አድርገን ብንወስደው የመጣችበት መንገድ በትክክል በደረጃ በቀን በቀን ተመዝግቦ እንዴት እንደሰፋች ይታወቃል። ሶማሌውን ከሶማሌው አስመራው ከአስመራ ጎጃሜው ከዚያት ከዛች ከላይ መጥቶ ሀገሬ ብሎ ተዋልዶ እትብቱን ቀብሮባት የሰፋች የኖረች ምድር ናት። ዛሬ ተነስተው የኔ ብናት ብቻ የሚሉት ሰዎች በዚያ አይነቱ አካሃድ ቢሄድ ባመጣት ከሆነ እናንተም እዚያ አልነበራችሁም ብሎ የሚል አካልም ሊመጣ ይችላል። የሚሻለው ሀገርን በመልኳ በስርዓቷ በስሪቷ የምንኖርባት አዲስ አበባን ጨምሮ ማለት ነው። የአዲስ አበባ አሰራርና ስሪት የት ፕሮፋይሉም ጠቅላላ ቢወሰድ አሁን በሚኖርበት አገር ከኢትዮጵያዊነት መልኳ ለይታ ኢንተርናሽናል መልክ የያዘች ከተማ ነች። የዩኤኤው ማደሪያ ነች። የኢሲዩ ማደሪያ ዩናይትድ ኔሽን ቢሮዎች ያሉባት ነች። በዚህ መልኩ እንኳን ሊሰፋ የሚችል ነው እና የኢትዮጵያ መልክና ቀለም ናት ብሎ ያንን ከፍታዋን ይዞ በማኖርና ሁሉም ለሀገሪቱ በሚሰራበት መንገድ ማደራጀት የሚቻልበት መንገድ ትክላችን ሰው ነን፣ ሁላችንም ሰው ነን። በሰውነታችን ልንኖርበት የሚገባ አካሄድ መጠናል። ተጋብተን ተዋልደን መልክ ይዘን የኖርንባት ናት። ለእኔ ከክፍለ ሀገር መጥቼ የተማርኩበት 7 ዓመት ቆይቼባታለሁ አዲስ አበባ ነው። ዛሬ በውስጤ አዲስ አበባን እንደኖርኩባት ምድር ውስጤ ሁና የምትቀጥል ምድር ናት። ሰዎች የማሉበት ከሌላውም ደግሞ ማህበረሰብ ከመጣው ጋር በአንድም በሌላ መልኩ አብሬ ኖሬባታለሁ። ሀገሬ ናት። በቃ ኢትዮጵያን እስቲ በትንሽ ቀን ሰብ ታሳየ ብትልኝ አዲስ አበባን ነው ማወጣና ማሳየው። ይሄ ስሜት የሚሊዮኖች ስሜት ነው። ይሄ ስሜት የኢትዮጵያዊነታችን የሰውነታችን ስሜት ነው። የእንተና የኦሮሞ ብሔር ስለሆንክ የትግሬ ስለሆንክ ወይም የጉራጌ ስለሆንክ ወይም ደግሞ የአደሬ ስለሆንክ የተለየ አድርገህ የኔ ናት ብቻ ብለህ ልትቆጥበት በሚችልበት ሁኔታ አይደለም ስሪቷ ዛሬ በቃ። እና ዛሬ 2018 በሀገሪቱ አቆጣጠር ያላት የአዲስ አበባ መልክ ከአንድ ሺህ ዓመት ከነበራት መልኩ ፍጹም የተለየ ነው። 500 ዓመት ከነበረ የተለየ ነው። የዛሬ 100 ዓመትም ከነበራት ፍጹም የተለየ ነው። በዚህ መልኳ የምናይበትን ዳይናሚክስ ኦፍ ሶሳይቲ ወስደን እንዴት እዚህ እንደደረስን የምናይበትን የምንመለከትበት መነጽር አይተን ካላረገኘ ነው በስተቀር